Benedictus est Domine Deus Omnipotens.

Espíritu.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ግንቦት 3 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ክርስቶስ ፍቅር ነው ማለታቸውን በቀዳሚው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል አገራት የሰላምና የልማት ጥረቶች እንዲደረጉ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በእናቶች ቀን እናቶችን በጸሎታቸው ማስተዋወሳቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ኢሃብ ሐሰን በፍልስጤም ክርስቲያኖች ላይ በሚደርሰው ጥቃት ተጠያቂ የሆነ ሰው የለም ማለታቸውን በአራተኛው ዜናችን እናስደምጣችኋለን። በመጨረሻም በሊባኖስ ድንበር ተሻጋሪ ጥቃት በድጋሚ መቀስቀሱን ተከትሎ እስራኤል የሊባኖስ በርካታ አካባቢዎችን ማጥቃቷን የተመለከተ ዘገባ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ዋይሌ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ፍቅር ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2 2018 ዓ.ም በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት አድርሰዋል። ቅዱስነታቸው የጸሎት ሥነ ሥርዓቱን በመሩበት ወቅት ባሰሙት ቃለ ምዕዳን ኢየሱስ ክርስቶስ ዘወትር እኛን ያለ ቅድመ ሁኔታ እንደሚወደንና እኛም ሌሎችን እንድንወድ የሚያደርገን ይህ የእርሱ ፍቅር እንደሆነ ያስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምዕመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica!
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። በዛሬው ቅዱስ ወንጌል ኢየሱስ ክርስቶስ በመጨረሻው ራት ላይ ለደቀ መዛሙርቱ የተናገራቸውን አንዳንድ ቃላትን እንሰማለን። ኢየሱስ ክርስቶስ እንጀራውንና ወይኑን ወደ ሕያው የፍቅሩ መገለጫነት ሲለውጠው እንዲህ አለ። የምትወዱኝ ከሆነ ትእዛዜን ትጠብቃላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 15። ይህ አባባል እግዚአብሔር እኛን የሚወደን ትእዛዛቱን ስለምንጠብቅ ነው ከሚለው የተሳሳተ ግንዛቤ ነጻ ያደርገናል። ጽድቃችን ለእግዚአብሔር ፍቅር ቅድመ ሁኔታ ሊሆን አይችልም። በተቃራኒው የእግዚአብሔር ፍቅር የጽድቃችን መሠረት ነው። ኢየሱስ ክርስቶስ ራሱን ለዓለም እንደገለጠው ሁሉ እንደ እግዚአብሔር ፈቃድ የእርሱን ትእዛዛት የምንጠብቀው እግዚአብሔር ለእኛ ያለውን ፍቅር ስንገነዘብ ነው። ስለዚህ የኢየሱስ ክርስቶስ ቃላት የማስፈራሪያ ቀነ ገደብ ሳይሆኑ እኛ ወደ እርስ በርስ ግንኙነት እንድንገባ የቀረቡልን ግብዣዎች ናቸው። እግዚአብሔር እኛን እንደወደደን እኛም እርስ በርሳችን እንድንዋደድ የሚያዘን ለዚህ ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ክርስቶስ ፍቅር ነው። ኢየሱስ ክርስቶስ ለዘላለም ታማኝ፣ ንጹሕና ቅድመ ሁኔታን የማያስቀምጥ የእውነተኛ ፍቅር መለኪያ ነው። ነገር ግን ወይም ምናልባት የሚሉ ቃላትን የማያውቅ ከእኛ ምንም የማይፈልግ በምላሹ ምንም የማይጠብቅ ሕይወትንም ጭምር አሳልፎ የሚሰጥ ፍቅር ያለው ነው። እግዚአብሔር አስቀድሞ እንደ ወደደን ሁሉ እኛም ሌሎችን ልንወድ እንችላለን። እግዚአብሔርን በእውነት ስንወድ እርስ በርሳችን በእውነት እንዋደዳለን። ልክ እንደ ሕይወት ነው። ሕይወትን የተቀበሉት ብቻ በሕይወት ሊኖሩ እንደሚችሉ ሁሉ ሊወዱ የሚችሉት የተወደዱት ብቻ ናቸው። ስለዚህ የእግዚአብሔር ትእዛዛት ከሐሰተኛ ፍቅር የሚፈውሱን የሕይወት መንገዶች ናቸው። ወደ ድነት የሚያደርሱን የመንፈሳዊ አኗኗር ዘይቤዎች ናቸው። በሕይወት ፈተናዎች ውስጥ ብቻችንን የማይተወን እግዚአብሔር ስለሆነ ነው። ለዘለዓለም ከእናንተ ጋር የሚሆን አጽናኝ የእውነት መንፈስ እሰጣችኋለሁ ብሎ ቃል ገብቶልናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ይህ ስጦታ በክፉ መንገድ መጓዝ፣ ድሆችን መጨቆን፣ አቅመ ደካሞችን ማግለልና ንጹሐንን መግደል እስከ ቀጠለ ድረስ ዓለም ሊቀበለው አይችልም። በሌላ በኩል ኢየሱስ ክርስቶስ ሁሉንም ማፍቀሩን የሚቀበሉ ሰዎች በመንፈስ ቅዱስ ውስጥ ፈጽሞ የማይወድቅ አጋርነትን ያገኛሉ። እርሱ በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ስለዚህ ፍቅር የሆነውን እግዚአብሔርን ሁል ጊዜና በሁሉ ስፍራ መመስከር እንችላለን። ፍቅር የሰው ልጅ የአእምሮ ሐሳብ ሳይሆን ሁሉም ነገር ከምንም የተፈጠረበትና ከሞት የተዋጀበት የመለኮታዊ ሕይወት እውነታ ነው። ኢየሱስ ክርስቶስ እውነተኛና ዘላለማዊ ፍቅሩን ለእኛ በመስጠት የተወደደ ልጅ ማንነቱን ከእኛ ጋር ይካፈላል። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 20 ይህ ሁሉን የሚያቅፍ የሕይወት አንድነት ተከላያካችንን የሚቃወም የጠላት መንፈስ ይክዳል። እንደ እውነቱ ከሆነ መንፈስ ቅዱስ የእውነት ኃይል ቢሆንም ከሳሹ መንፈስ ግን የሰው ልጅ በእግዚአብሔር ላይ እንዲነሳ የሚያደርግና ሰዎችን እርስ በርስ ለማጋጨት የሚጥር የሐሰት አባት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 በተቃራኒው ኢየሱስ ክርስቶስ እኛን ከክፉ ነገር በማዳን በቤተ ክርስቲያን ውስጥ እንደ ወንድማማቾችና እህትማማቾች አንድ ያደርገናል። ውድ ወንድሞቼና እህቶቼ ሆይ፣ ለዚህ ስጦታ በምስጋና በመሞላት መለኮታዊ የፍቅር እናት ለሆነች ለእመቤታችን ቅድስት ድንግል ማርያም አማላጅነት ራሳችንን እናቅርብ በማለት ቃለ ምዕዳናቸውን ደምድመዋል።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል አገራት የሰላምና የልማት ጥረቶች እንዲደረጉ ጥሪ ያቀረቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በአፍሪካ የሳህል ክልል አገራት ውስጥ ሰላምና ልማት ለማስፋፋት ቀጣይነት ያለው ጥረት እንዲደረግ ጥሪ ያቀርበዋል። ቅዱስነታቸው በቫቲካን በሚገኘው ቅዱስ ጴጥሮስ አደባባይ እሁድ ግንቦት 2018 ዓመተ ምህረት ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ባደረሱበት ወቅት ባደረጉት ንግግር በሰሜን አፍሪካ የሳህል ክልል አገራት ውስጥ ያለው የሰላምና የልማት ሁኔታ ያሰጋቸው መሆኑን ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል በተለይም በቻድና በማሊ ውስጥ የሽብር ጥቃቶች መከሰታቸውን ሰምቻለሁ ሲሉ የተናገሩት የሳህል ክልል አገራት የቅዱስ ዮሐንስ ጳውሎስ ዳግማዊ ፋውንዴሽን ተወካዮች ጋር በቫቲካን በተገናኙበት ወቅት ባደረጉት ንግግር እንደነበር ታውቋል። በሽብር ጥቃት የተጎዱትን በጸሎታቸው እንደሚያስታውሷቸው አረጋግጠው በአካባቢው ለሚሰቃዩት በሙሉ ያላቸውን ቅርበት በመግለጽ ሰላምን ለማስፈን ቀጣይነት ያለው ጥረት እንዲደረግ ጥሪ አቅርበዋል። ሁሉም አይነት አመጽ እንደሚቆም ተስፋ አደርጋለሁ ብለው በዚያ ተወዳጅ ምድር ውስጥ ሰላም ሰፍኖ ልማት እንዲመጣ የሚደረገውን ጥረት ሁሉ አበረታታለሁ ሲሉ ተናግረዋል። ከስነ ምህዳራዊና ደረቃማ የአየር ንብረት ሁኔታ በተጨማሪ ክልሉ በውስጣዊ አለመረጋጋትና በውጫዊ ተጽዕኖ የተጎዳ ጂኦፖለቲካዊ አካባቢ እንደሆነ ይታወቃል። በተደጋጋሚ የሚከሰተው የአየር ንብረት ቀውስ፣ የምግብና የውሃ እጥረት እንዲሁም ሙስና ለመፈንቅለ መንግሥት ለአመፅና ለሽብርተኝነት ምክንያት መሆኑ ታውቋል። አመፅ ፈጣሪ አክራሪ ቡድኖች በሳህል ዙሪያ ባሉ አገራት ውስጥ ያላቸውን ቦታ እያሰፉ ሲሆን ለረጅም ጊዜ የዘለቀውን የሰብአዊ ቀውስ አደጋ እያባባሰውና በአህጉሪቱ ውስጥ ያለውን ሰፊ ያለመረጋጋት ስጋት እያሳደገው እንደሚገኝ ታውቋል። ከሴኔጋል እስከ ኤርትራ ድረስ ያለው የሳህል አገራት ክልል ለአስርት ዓመታት በተደራረቡ የድህነት የፖለቲካና የአየር ንብረት ጫናዎች ሲገጥመው መቆየቱ ይታወቃል። እንደ ጎርጎሮሳውያኑ ከ1960ዎቹ ጀምሮ ደካማ የመንግሥት ተቋማት፣ የኢኮኖሚ ውጥቀትና እየተባባሰ የመጣው የአካባቢው ውጥረት በየጊዜው ድንበሮችን አቋርጦ የሚሄድ የግጭት ዑደቶችን ማባባሱ ታውቋል። በመካከለኛው ማሊ ውስጥ ሐሙስ ሚያዝያ 29 2018 ዓመተ ምህረት በተፈጸሙ ሁለት ጥቃቶች ከ30 በላይ ሰዎች መገደላቸውን የአካባቢው ባለሥልጣናት ተናግረዋል። ጥቃቶቹ በዚህ ወር መጀመሪያ ላይ በገዢው ጁንታ ላይ የተፈጸሙ የተቀናጁ ጥቃቶችን ተከትሎ ከአልቃይዳ አሸባሪ ቡድን ግንኙነት አለው ከተባለው ቡድን የተፈጸሙ መሆናቸው ታውቋል። በምዕራብ አፍሪካ የሳህል ክልል አገራት ደህንነት የሚከታተል የጋዜጠኞች መረብ በመጀመሪያ ቆጠራው ከ50 በላይ የመንደሩ ነዋሪዎች መሞታቸውንና ያሉበት እስካሁን የማይታወቅ ሌሎች ሰዎች መኖራቸውን ገልጿል። በቅርብ ዓመታት ውስጥ ዓለም አቀፍ የጸረ ሽብር ተልእኮ መቀነሱና በክልሉ ያለው ትብብር መዳከሙ በገጠር አካባቢዎች በሚገኙ ታጣቂ ቡድኖች ላይ በሚደረግ ቁጥጥር ክፍተት መፍጠሩ ታውቋል። የሳህል ክልል አገራት ከሰሐራ በታች ካሉ የአፍሪቃ አገራት ወደ ሰሜን አፍሪቃና ወደ አውሮፓ ለሚጓዙ ስደተኞች ዋና መተላለፊያ መንገድ ሆኖ ቀጥሏል። እየሰፋ የመጣው አዲስ አመፅ መፈናቀልን በከፍተኛ ሁኔታ ሊጨምር እንደሚችልና በባህር ዳርቻ ባሉት አገራትና በአውሮፓ መዳረሻዎች ላይ ጫናን ሊፈጥር እንደሚችል ተንታኞች አስጠንቅቀዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በእናቶች ቀን እናቶችን በጸሎታቸው አስታውሱ። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2018 ዓ.ም ተከብሮ የዋለውን የእናቶች ቀን ምክንያት በማድረግ እናቶችን በጸሎታቸው አስታውሰዋል። ቅዱስነታቸው በተጨማሪም በዓመታዊው የኮፕትና የካቶሊክ እምነቶች የወዳጅነት ቀን ምክንያት በማድረግ ለግብፅ የኮፕት ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ቴዎድሮስ የመልካም ምኞት መልእክት በመላክ የካናሪ ደሴቶች ነዋሪዎች የእንግዳ ተቀባይነት ባህልን በማወደስ በእናቶች ቀን ለሁሉም እናቶች መልካምን ተመኝተውላቸዋል። እንደ ጎርጎሮሳውያኑ በግንቦት ወር ሁለተኛ እሁድ የሚከበር የእናቶች ቀን በዓለም ዙሪያ ከ40 በላይ አገራት የሚከበር ሲሆን ሩስ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ሁሉንም እናቶች በልዩ ትኩረት በማስታወስ መልካምን ተመኝተውላቸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2/2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ካደረሱ በኋላ ባሰሙት ንግግር እያንዳንዷ እናት በተለይም እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ የሚገኙ እናቶችን በፍቅርና በምስጋና በማስታወስ የኢየሱስ ክርስቶስና የእኛ እናት የሆነች እመቤታችን ቅድስት ድንግል ማርያም አማላጅነት እንለምን ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በየዓመቱ እንደ ጎርጎሮሳውያኑ ግንቦት 10 የሚከበረውን የኮፕትና የካቶሊክ እምነቶች ወዳጅነት ቀን ምክንያት በማድረግ በግብጽ ለኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ የወንድማማችነት ሰላምታ መልእክት ልከዋል። ለብፁዕ ወቅዱስ ታዋድሮስ ወንድማዊ ሰላምታዬን ሳቀርብ ይህ የወዳጅነት ጉዟችን ወዳጆች ብሎ በሚጠራን በኢየሱስ ክርስቶስ ወደ ፍጹም አንድነት እንደሚመራን ተስፋ በማድረግ መላዋን የኮፕት ቤተ ክርስቲያን በጸሎት እንደማስታውሳት አረጋግጣለሁ ሲሉ አክለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የካናሪ ደሴቶች ሕዝብ የሚገልጸውን የመልካም አቀባበል መንፈስን በማድነቅ ምስጋናቸውን አቅርበውላቸዋል። የካናሪ ደሴቶች የተላላፊ በሽታ ታማሚዎችን የያዘ የሆንዲስ መርከብ ወደ ክልሉ እንዲገባ መፍቀዳቸውን በመጥቀስ በሚቀጥለው ወር በደሴቶቹ በሚያደርጉት ሐዋርያዊ ጉብኝት ወቅት ስለሚያገኙአቸው የተሰማቸውን ደስታ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓመተ ምህረት ድረስ በስፔን ሐዋርያዊ ጉብኝት እንደሚያደርጉ ሲታወቅ በጉብኝታቸው የመጨረሻዎቹ ሁለት ቀናት በቴኔፍሪና በካናሪ ደሴቶች በኩል በማለፍ ከስደተኞችና ስደተኞችን በመርዳት ላይ ከሚገኙ የተወሰኑ ድርጅቶች አባላት ጋር እንደሚገናኙ ይጠበቃል። ክብራትና ክብረን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ኢሃብ ሐሰን በፍልስጤም ክርስቲያኖች ላይ በሚደርሰው ጥቃት ተጠያቂ የሆነ ሰው የለም ማለታቸው ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የሰብአዊ መብት ተሟጋች የሆኑት ኢሃብ ሐሰን የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚፈጽሙትን ጥቃት ያጠናክሩ ስለሚችሉበት ያለ መቀጣት ሁኔታ አስመልክቶ ከቫቲካን ዜና ጋር በነበራቸው ቆይታ ሐሳባቸውን ያጋሩ ሲሆን ከዚህም በተጨማሪ የዌስት ባንክ ክርስቲያኖችን እናድን በሚል ጭብጥ አዲስ የተጀመረውን ተነሳሽነት አስተዋውቀዋል። ከዚህም በፊት የእስራኤል ሰፋሪዎች በዌስት ባንክ ሙሉ በሙሉ የክርስቲያን መንደር በሆነችው የታይቤ መንደር ላይ በተከታታይ ጥቃት መፈጸማቸውን ተከትሎ ሐምሌ 2017 ዓ.ም ለመጨረሻ ጊዜ ከቫቲካን ዜና ጋር ውይይት አድርገው የነበሩት የፍልስጤም ክርስቲያኖች ሰብአዊ መብት ተሟጋች የሆኑት ኢሃብ ሐሰን በወቅቱ እንደተናገሩት ማድረግ የሚያስፈልገው ሰፋሪዎች ለፈጸሙት ግፍ ተጠያቂ እንዲሆኑ ማድረግ መሆኑን ገልጸው ይህ ካልተደረገ ጥቃቱ ተባብሶ እንደሚቀጥል አሳስበው እንደነበረም ተገልጿል። ከአንድ ዓመት ገደማ በኋላ ኢሃብ ሐሰን ሰሞኑን ከቫቲካን ዜና ጋር በነበራቸው ቆይታ ሰፋሪዎች ለፈጸሙት ድርጊት በምንም ሁኔታ ተጠያቂ እንዳልተደረጉ ጠቁመዋል። በመላ ፍልስጤም ውስጥ የሰብአዊ መብት ጥሰትን የሚያሳዩ ምስሎችን የሚሰበስቡትና በተለያዩ ሚዲያዎች የሚያጋሩት አክቲቪስቱ ከዚህን ጊዜ ጀምሮ ሰፋሪዎች ተሽከርካሪዎችን ሲያቃጥሉ፣ የመኖሪያና የንግድ ቤቶችን መስኮቶች ሲሰባብሩ እና በከተማዋ ምዕራብ ዳርቻ የሚገኘውን ስፍራ መያዛቸውን ጨምሮ በርካታ ተጨማሪ ጥቃቶችን በማስረጃ ማቅረባቸው ይታወቃል። ሐሰን ሰፋሪዎች ጥቃታቸውን አጠናክሮ የቀጠሉበትን ምክንያት ሲያስረዱ ጥቃት አድራሾቹ ስለማይከሰሱና ስለማይቀጡ መሆኑን አጽንኦት ሰጥተው የገለጹ ሲሆን የእስራኤል መንግስት የሰፋሪዎቹን አንዳንድ ድርጊቶች ቢያወግዝም ጥቃቱን ለማስቆምም ሆነ ወንጀለኞቹን ለመያዝ ምንም አይነት ትክክለኛ እርምጃ እንዳልተወሰደ ገልጸዋል። ይህ ሁኔታ በታይቤ ወይም በፍልስጤም የክርስቲያን ማህበረሰብ ላይ ብቻ የተወሰነ ሳይሆን ተመሳሳይ ጥቃቶች ከኬብሮን እስከ ጄኒን በአጠቃላይ በዌስት ባንክ እየተፈጸሙ መሆኑን ሐሰን አስረድተዋል። ባለፈው ወር አንድ የ14 ዓመት ልጅን ጨምሮ ሁለት ፍልስጤማውያን በሙጋየር ትምህርት ቤት ላይ በተፈጸመ ጥቃት በጥይት ተመተው መገደላቸውን የሰብአዊ መብት ተሟጋቹ የገለጹ ሲሆን ከሁለት ሳምንታት በፊት የፍልስጤን ጤና ጥበቃ ሚኒስቴር በበኩሉ ከዓመቱ መጀመሪያ ጀምሮ በአጠቃላይ 16 ፍልስጤማውያን በዌስት ባንክ መገደላቸውን ይፋ ማድረጉ ይታወሳል። እነዚህን ሰፋሪዎች በእውነት የሚያበረታታቸው የእስራኤል መንግስት ፖሊሲ ነው ያሉት ሐሰን እስራኤል በቅርቡ በዌስት ባንክ ከዚህ በፊት ተደርጎ በማይታወቅ ሁኔታ በዓለም አቀፍ ሕግ መሠረት ሕገወጥ የሆኑ 34 አዳዲስ ሰፈራዎችን ማጽደቋን ገልጸው እነዚህ ቦታዎች ሰፋሪዎች በፍልስጤም ከተሞችና መንደሮች ላይ ለሚሰነዝሩት ጥቃቶች እንደ መነሻ ቦታ ተደርገው እንደሚያገለግሉም አክለው ገልጸዋል። ሐሰን በዌስት ባንክ ውስጥ እያሽቆለቆለ ስላለው የሰብአዊ ሁኔታን በማስታወስ የዌስት ባንክ ክርስቲያኖችን እናድን በሚል ጨብጥ አዲስ ተነሳሽነት ወይም ፕሮጀክት መጀመሩን ገልጸዋል። በአሜሪካዊ የፊልም ሰሪ እና በጎ አድራጊ ጄሰን ጆንስ የተመሰረተው ፕሮጀክቱ በቅድስቲቷ ምድር ጥንታዊ የክርስቲያን ማህበረሰቦች ላይ በህገወጥ እስራኤላውያን ሰፋሪዎች የሚደርሰውን ነባራዊ ስጋት ለማጉላት ያለመሆኑ የተገለጸ ሲሆን በዚህም መሰረት ምንም አይነት የፖለቲካ አቋም እንደማይጠይቅ የጠቆሙት ሐሰን ከዚህም ይልቅ እየጠየቁ ያሉት በዓለም ዙሪያ ያሉ ክርስቲያኖች እነዚህን ጥቃቶች እንዲያቆሙ ኃላፊነት የተጣለባቸው ሰዎች ላይ ጫና እንዲያደርጉና እንዲተባበሩ ብቻ መሆኑን አስረድተዋል። ሐሰን በመጨረሻም በቅርቡ መኖሪያ ቤታቸው በእስራኤል ሰፋሪዎች ጥቃት የደረሰበት ናቡልስ አቅራቢያ በሚገኘው ጃሉድ መንደር ከሚገኝ ቤተሰብ ጋር የተደረገውን የስልክ ውይይት በማስታወስ ይህ ቤተሰብ ሰፋሪዎቹ በቅርቡ ድጋሚ ጥቃት ይሰነዝራሉ ብለው እንደሚያስቡና ማንም ሰው ይህንን ጥቃት ለማስቆም ምንም አይነት እርምጃ እንዳልወሰደ ብሎም ቢሞቱ እንኳ ማንም ሰው እንደማያስተውል መናገራቸውን በማስታወስ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በሊባኖስ ድንበር ተሻጋሪ ጥቃቱ በድጋሚ መቀስቀሱን ተከትሎ እስራኤል የሊባኖስ በርካታ አካባቢዎችን ማጥቃቷ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የእስራኤል ጦር ለደቡብ ሊባኖስ ነዋሪዎችና ለቤካ ሸለቆ ነዋሪዎች አዲስ የመልቀቂያ ማስጠንቀቂያ መስጠቱን ተከትሎ አገሪቷ የሂዝቦላ መገኛዎች ናቸው ያለቻቸውን ቦታዎች ኢላማ በማድረግ በሊባኖስ ላይ አዲስ የአየር ድብደባ መፈጸሟ ተነግሯል። ቀደም ሲል በተደረጉ ጥቃቶች ዘያላ ማዘጋጃ ቤት ኃላፊ አሊ ቃሴም አህመድና 3 የቤተሰቡ አባላትን ጨምሮ ቢያንስ 4 ሰዎች መገደላቸው የተገለጸ ሲሆን ይህ ጥቃት በምዕራብ ቤካ በመትገኘው ዘላያ መንደር በሚገኘው መኖሪያ ቤታቸው ላይ መፈጸሙንና በጥቃቱ ሌሎች 3 ሰዎች መቁሰላቸውም ተነግሯል። የእስራኤል ጦር በሊባኖስ የተለያዩ ስፍራዎች ከሰኞ ማለዳ ጀምሮ በ24 ሰዓታት ውስጥ ብቻ ወደ 25 የሚጠጉ ቦታዎችን መደብደቡንና እነዚህ ስፍራዎች ሂዝቦላ ለወታደራዊ አገልግሎት የሚጠቀምባቸው መዋቅሮች እንደሆኑም ጭምር ገልጿል። ረቡዕ ማለዳ ላይ ሂዝቦላ የሚፈነዳ ሰው አልባ አውሮፕላን ወደ እስራኤል ማስወንጨፉንና በድንበር አካባቢ ወድቆ መፈንዳቱን የእስራኤል ጦር ያስታወቀ ሲሆን ቡድኑ በደቡብ ሊባኖስ በሚገኙ የእስራኤል ወታደሮች ላይ ሰው አልባ አውሮፕላኖችን እና ሮኬቶችን አስወንጭፎ 2 የእስራኤል ወታደሮችን ማቁሰሉ እና ሂዝቦላ ጥቃቶችን የፈጸመው ባለፈው ወር ተግባራዊ የሆነውን ደካማውን የተኩስ አቁም ስምምነት እስራኤል በመጣሷ ምክንያት የበቀል እርምጃ እንደሆነም ገልጿል። በሌላ ዜና የሶሪያ የሀገር ውስጥ ጉዳይ ሚኒስትር በከፍተኛ የመንግስት ባለስልጣናት ላይ ያነጣጠረ ትልቅ የአሸባሪዎች ሴራ ማክሸፉንና ከሂዝቦላ ጋር ግንኙነት አለው የተባለውን ሴል ማፍረሱን የገለጸ ሲሆን ሚኒስቴሩ በደማስቆ፣ አሌፖ፣ ሆምስ፣ ታርቱስ እና ላታኪያ ላይ በአንድ ጊዜ በተደረገ ዘመቻ በርካታ ተጠርጣሪዎችን በቁጥጥር ስር መዋሉ ገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ግንቦት 3 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ግንቦት 4 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖችና ሙስሊሞች ሰብአዊነትን እንዲያጎለብቱ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የተቀናጀ የሰው ልጅ ልማትን ለማስተዋወቅ የሚያግዝ የአንድ ሳምንት ስብሰባ መካሄዱን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የሆርሞዝ ውዝግብ ተጠናክሮ መቀጠሉንና የዓለም የንግድ ሁኔታ እየተባባሰ መሄዱን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖችና ሙስሊሞች ሰብአዊነትን እንዲያበረታቱ አሳሰቡ። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ በሃይማኖቶች መካከል በሚደረግ የጋራ ውይይት ላይ የተሳተፉ የሃይማኖት ተወካዮችን በቫቲካን ተቀብለው መልእክት አስተላልፈዋል። ቅዱስነታቸው ለተወካዮቹ ባስተላለፉት መልእክት ክርስቲያኖችና ሙስሊሞች በሰው ልጆች መካከል እየቀዘቀዘ የመጣውን መተሳሰብ እንደገና እንዲያጎለብቱት አሳስበው ግድየለሽነትን ወደ ህብረት እንዲቀይሩት ጥሪ አቀረቡዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ግንቦት 3 2018 ዓመተ ምህረት ከዮርዳኖስ ንጉሳዊ የሃይማኖቶች ተቋም አባላትና ከቅድስት መንበር የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽህፈት ቤት አባላት ጋር በቫቲካን ተገናኝተዋል። በዮርዳኖስ ልዑል ሐሰን ቢን ታላል ድጋፍ የተመሰረተው የንጉሳዊ ተቋም አባላት የሰው ልጅ ርህራሄና መረዳዳት በዘመናዊው ዓለም በሚል ርዕስ በሮም በተዘጋጀው የሃይማኖቶች የጋራ ውይይት ላይ ተካፋይ ሆነዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ርህራሄና መተሳሰብ ለክርስትና እምነትም ሆነ ለእስልምና እምነት አስፈላጊ አመለካከቶች እንደሆኑ ጠቁመው በእስልምና ባህል ርህራሄ ወይም ራፋ እግዚአብሔር በአማኞች ልብ የሚያስቀምጠው ስጦታ እንደሆነና አልራውፍ የሚለው በ99ኙ መለኮታዊ ስሞች ውስጥ መካተቱን በመግለጽ ይህም ርህራሄ ዘወትር ከእግዚአብሔር ዘንድ የሚመጣ መሆኑን እንደሚያስታውስ ተናግረዋል። በሌላ በኩልም መለኮታዊ ርህራሄ በኢየሱስ ክርስቶስ ስብዕና ውስጥ በተጨባጭ የሚታይና የሚዳሰስ መሆኑን ተናግረው እግዚአብሔር ሥጋን በመልበስ የሰውን ስቃይ ከማየትና ከመስማት አልፎ በመለማመድ ይበልጥ የርህራሄ ሕያው ምሳሌ መሆኑን ቅዱስነታቸው አስረድተዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ርህራሄና መረዳዳት ለክርስቲያኖችም ሆነ ለሙስሊሞች ተጨማሪ ወይም አማራጭ ነገር ሳይሆን በእርግጥ በሁለቱም ሃይማኖቶች ውስጥ ላሉ አማኞች ማኅበራዊ አንደምታ ነው ሲሉ ተናግረዋል። ከክርስቲያን እይታ አንጻር ድሆችን ማፍቀር እንዲሁም መከራቸውን መካፈል አስፈላጊ ጠቀሜታ እንዳለው ገልጸው በዚህ ረገድ የዮርዳኖስ መንግሥት ስደተኞችን በመቀበል ላሳየው ለጋስነት አድናቆታቸውን ገልጸዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ቴክኖሎጂ በርህራሄና በመተሳሰብ ላይ ያለውን ተጽዕኖ በማስታወስ ዛሬ በቴክኖሎጂ እገዛ ከመቼውም ጊዜ በበለጠ እርስ በርስ ለመገናኘት መቻላችን እውነት ቢሆንም የሰዎችን መከራ የሚያሳዩ ምስሎችንና የቪዲዮ ቅንብሮችን በተከታታይ መመልከት ልባችንን ከመቀስቀስ ይልቅ ሊያደክመው ይችላሉ ሲሉ አስረድተዋል። የነፍስ ሕይወት ርዕሰ ሊቃነ ጳጳሳት ፍራንቺስኮስን የአንድ ወቅት ቃለ ምዕዳን በመጥቀስ እንደተናገሩት የሌሎች መከራ እንደማይነካን፣ እንደማይመለከተን ወይም ጉዳያችን እንዳልሆነ በማመን በማኅበራዊ ሚዲያዎች አማካኝነት ስቃያቸውን ዘወትር መመልከት ለምደናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ አውድ ውስጥ ክርስቲያኖችና ሙስሊሞች በጋራ ተልእኮ ላይ ለመሳተፍ የሚያስችላቸውን የየራሳቸውን ወጎችና እሴቶች እንዲጠቀሙ ተጠርተዋል ብለው ሰብአዊነት በቀዘቀዘበት ቦታ ማደስ እንደሚገባ፣ ለሚሰቃዩት ድምፅ መስጠትና ግድየለሽነትን ወደ አንድነት መለወጥ ይገባል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የተቀናጀ የሰው ልጅ ልማትን ለማስተዋወቅ የሚያግዝ የአንድ ሳምንት ስብሰባ መካሄዱ ተገለጸ። በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽሕፈት ቤት ውስጥ የሚሰሩትን ጨምሮ በውጭ አገራት የሚገኙ ተባባሪዎችንና በጎ ፈቃደኞችን ያሳተፈ የአንድ ሳምንት ስብሰባ መካሄዱ ታውቋል። አባላቱ በሮም የተሰበሰቡት ተነሳሽነቶቻቸውን ለማቅረብና ለመጋራት እንደሆነ ታውቋል። የጳጳሳዊ ጽሕፈት ቤቱ ኃላፊ ብፁዕ ካርዲናል ሚካኤል ቼርኒ የስብሰባውን ዓላማ ሲያብራሩ የሩሰ ሊቃነ ጳጳሳትንና በዓለም ዙሪያ የሚገኙ ብፁዓን ጳጳሳት ተልእኮ መደገፍ ነው ሲሉ ገልጸዋል። የቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽሕፈት ቤት ሠራተኞች በውጭ አገራትም ሆነ በአገር ውስጥ የሚገኙ ተባባሪዎችና በጎ ፈቃደኞች ከሚያዝያ 15 እስከ ሚያዝያ 22 2018 ዓመተ ምሕረት ድረስ በቅዱስ ካሊስቶ ሕንፃ ውስጥ በሚገኝ የጽሕፈት ቤቱ ዋና መሥሪያ ቤት መሰብሰባቸው ታውቋል። ስብሰባው ከሮም ውጭ የሚሰሩ ከዳያስፖራ የተወጣጡ ተባባሪ አባላትን ጨምሮ ለሁሉም ሰው የሚሆኑ ልዩ ልዩ አሳታፊ ዝግጅቶች የቀረቡበት ሲሆን እነዚህም የቫቲካን ሙዚየሞችንና የውዳሴ ላንተ ይሁን መንደርን መጎብኘት እንዲሁም በቅዱስ ጴጥሮስ አደባባይ በመገኘት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሩት የእመቤታችን ማርያም የሰማይ ንግሥት ጸሎት መሳተፍን ያካተተ እንደነበር ታውቋል። የሳምንቱ ዝግጅት የተጀመረው እንደ ጎርጎሮሳውያኑ በ2023 ዓመተ ምህረት ሲሆን በሚቀጥሉት ዓመታትም ተጠናክሮ እንደሚቀጥል ተገልጿል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽህፈት ቤት ኃላፊ ብፁዕ ካርዲናል ሚካኤል ቸርኒ በአሁኑ ጊዜ የጽህፈት ቤቱን ተልእኮ እንደገና መመልከት እንደሚያስፈልግ ገልጸው ቀልጣፋ አሰራርን ለማሳደግ የውስጥ ግንኙነትን ማጠናከር እንደሚገባ፣ የዋና መስሪያ ቤት በሚሰሩና በዳያስፖራ ውስጥ ባሉት ሰዎች መካከል ያለውን ግንኙነት ማጠናከርና የጽህፈት ቤቱን አገልግሎት ጥራት ማሳደግ እንደሆነ ያስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ በስብሰባው ወቅት ዶግማ ብለው የጠሩትን ቃል በመጥቀስ ስለ ጭብጦች ሲናገሩ ጽህፈት ቤቱ በከፍታ ላይ ላስቀመጣቸው ነጥቦች ቅድሚያ እንደማይሰጥ ገልጸው ይልቁንም በየአካባቢው የሚገኙ ቤተ ክርስቲያናትን በማዳመጥ በልዩ አውዶች ውስጥ የሰው ልጅ እድገትን የሚያደናቅፉ ነገሮች ለመፍታት የሚያደርጉትን ጥረት ማገዝ እንደሆነ ተናግረዋል። የጳጳሳዊ ጽህፈት ቤቱ ዋና ጸሐፊ እህት አሌሳንድራ ስመሪሊ ይህን አመለካከት በመደገፍ እንደተናገሩት ሳምንቱ ሌሎች ዕለታዊ እንቅስቃሴዎችን በመተው ኃይልን ጨምረው የተወያዩበት ጊዜ እንደነበር ገልጸው እንደ ዋና መሪ አድርገው ያቀረቡት ቁልፍ ቃል እውቀት የሚል እንደነበር አስረድተዋል። እንደ ጎርጎሮሳውያኑ ከ2025 ዓመተ ምህረት ጀምሮ በቅድስት መንበር ጽህፈት ቤት የጠቅላላ ጉዳዮች አዲስ አማካሪ ሆነው የተሸሙት ምክትል ጸሐፊ ሞንሲኞር ጆሴፍ ባርላሽ ዳያስፖራው የሎጂስቲክ ጉዳዮች የሚመለከት ብቻ ሳይሆን በዓለም ዙሪያ በሁሉም አቅጣጫ የሚገኝ የቤተ ክርስቲያን ምስል እንደሆነ አጽንኦት ሰጥተዋል። በአዳራሹ ከተለያዩ ቦታዎች፣ የዕድሜ ክልሎች፣ ቋንቋዎችና ሚናዎች የመጡት የተሳተፉበት ስብሰባው የደመቀና በሕያው ድባብ ውስጥ የተካሄደ ሲሆን ብፁዕ ካርዲናል ቸርኒ በስብሰባው ማጠቃለያ ለሁሉም የጽህፈት ቤቱ መምሪያዎችና ዘርፎች በማዳመጥና በውይይት በምርምርና በአስተንትኖ በመገናኛ በጸሐፊነት በአገልግሎቶች በአስተዳደርና በእቅድ ሥራ ለተባበሩት ምስጋናቸውን አቅርበዋል። በስልጠናው መካከል ምክትል ጸሐፊው ብፁዕ ካርዲናል ፋቢዮ ባጆ የመሩት ተከታታይ የድጋፍ ሂደት አንዱ የስልጠናው ግብ ዝግጅቶችን ማደራጀት ሳይሆን ሂደቶችን ማጀብና ተነሳሽነቶችን መደገፍ እንደነበር ገልጸው እነዚህ ተጨባጭ የሐዋርያዊ አገልግሎት ውጤቶችን ለማሳካት የታለሙና በአካባቢው በሚገኙ ቤተ ክርስቲያናት ውስጥ ዘላቂ ምልክቶችን የመተው አቅም ያላቸው መንገዶች እንደሆኑ አስረድተዋል። በሳምንቱ ውስጥ መላው የጽህፈት ቤቱ ሠራተኞች እንደ ጎርጎሮሳውያኑ በ2024 ዓመተ ምህረት የተጀመረውን ፕሮጀክት በመቀጠል የውስጥ ግንኙነቶችን ለማሻሻል በሚረዱ አዳዲስ ስልቶች ላይ ለመወያየት ዕድል አግኝተዋል። እህት አሌሳንድራ ስሜሪሊ የሥልጠና ክፍለ ጊዜን ሲያስተዋውቁ እንደተናገሩት የዕለት ተዕለት ሥራን በማከናወን ረገድ ለውጤታማ ግንኙነት አስፈላጊነት አጽንኦት ሰጥተዋል። የስብሰባው ዋና ክፍል ተግባራዊ ልምምድ ማድረግ ሲሆን ተሳታፊዎች በሰባት ቡድኖች ተከፋፍለው በሂደቱ ውስጥ በተነሱ ርዕሰ ጉዳዮች ላይ በመስራት ከስብሰባዎች ውጤታማነት እስከ መመሪያዎች ትብብርና የመረጃ ፍሰቶች አስተዳደር ድረስ በመወያየት ምልከታዎችንና የአሰራር ሐሳቦችን አቅርበዋል። ለሚያዝያ 20/2018 ዓመተ ምህረት የተመደቡ የሥራ እንቅስቃሴዎች የተከናወኑት በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን መንደር ሲሆን ቀኑ የተጀመረው በቅድስት መንበር የመለኮታዊ አምልኮና የቅዱሳት ምስጢራት ጉዳይ ጽፈት ቤት ጸሐፊ ሊቀ ጳጳስ ብፁዕ አቡነ ቪቶሪዮ ፍራንቸስኮ ቪዮላ በመሩት የቅዱስ ቁርባን ስግደት እንደነበር ታውቋል። ብፁዕ ካርዲናል ሚካኤል ቸርኒ የድሆችንና የምድርን ጩኸት መስማት በሚለው የሲኖዶሱ የጥናት ቡድን ሁለት ሰነድ ላይ በማስተንተን ቃለ ምዕዳናቸውን አሰምተዋል። ብፁዕነታቸው በአስተንትኗቸው ድሆችን ዋና ገጸ ባሕርያት አድርገው የመቁጠር አስፈላጊነትን አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ በስብሰባው ማጠቃለያ ባስተላለፉት መልእክት የስብሰባው ተሳታፊዎች በዓለም ዙሪያ በተለያዩ ክልሎች ለሚደርሱ አደጋዎች ትኩረት መስጠትን እንዲቀጥሉና በአደጋው ለተጎዱት ድጋፋቸውን እንዲያቀርቡ አሳስበው እንዲሁም ጳጳሳዊ ጽህፈት ቤቱ ለበጎ አድራጎት አገልግሎቱ አዲስ የትብብር መንገዶችን እንዲያቀርብ አሳስበዋል። በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካሜሩን ሐዋርያዊ ጉብኝታቸው ወቅት በማዕከላዊ አፍሪካ ካቶሊክ ዩኒቨርሲቲ ያደረጉትን ንግግር በመጥቀስ ማንኛውም ማኅበረሰብ በቅን ሕሊና ላይ የተመሠረተ ካልሆነ በስተቀር ሊያድግ አይችልም ማለታቸውን አስታውሰዋል። ከቅዱስነታቸው የቀረበውን ሐሳብ መሠረት በማድረግ ካርዲናሉ እንደተናገሩት በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽህፈት ቤት ዕለታዊ ተግባር በሐዋርያዊ አገልግሎትና በደጋፊነት ውስጥ እንደ ማበረታቻና እንደ ፈተና መቅረቡን አስታውሰዋል። ሁሉም ነገር ሊነገርና ሊታሰብ በሚችልበት ዲጂታሉ ዓለም ውስጥ ቅን ሕሊናና ቅዱስ ረፍት ወደ ጋራ የሰው ልጅ እድገት ለሚደረገው ጉዞ ጠንካራ መሠረት እንደሆነ ገልጸው በሌላ አነጋገር ኢየሱስ ክርስቶስ ቃል የገባውን የተሟላ ሕይወት ማስፋፋት እንደሆነ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሆርሙዝ ውዝግብ ተጠናክሮ መቀጠሉና የዓለም የንግድ ሁኔታ እየተባባሰ መሄዱ ተነገረ። ዘገባውን ዘላለም አሉ እንደሚከተለው ያቀርበዋል።
1: የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ የባህር ኃይል መካከል ሁለቱ ወገኖች እርስ በእርስ የሚወነጃጀሉበት በሆርሙዝ የባህር ወሽመጥ ላይ ግጭት ቢፈጠርም አሁንም ድረስ ከኢራን ጋር የተኩስ አቁም ስምምነት ውይይቱ እንደቀጠለ የገለጹ ሲሆን፣ ይህ በእንዲህ እንዳለ የባህር ወሽመጡ መዘጋት በፈጠረው መጠነ ሰፊ መስተጓጎል ዓለም አቀፉ ንግድ ከፍተኛ ተግዳሮት ውስጥ እንደገባም እየተገለጸ ይገኛል። ፕሬዝዳንት ዶናልድ ትራምፕ ይህንን ይበሉ እንጂ ባለፈው አርብ ዕለት በፓኪስታን አደራዳሪነት እየተካሄደ የሚገኘው የተኩስ አቁም ውይይቱን መስተጓጎል የሚያሳይ ተጨማሪ ምልክት መኖሩ የተገለጸ ሲሆን፣ ይህንን ተከትሎ የተባበሩት አረብ ኤሚሬቶች የአየር መከላከያዎቿ ከኢራን የሚወነጨፉ የሚሳይልና የድሮን ጥቃቶች ራሷን ለመጠበቅ በንቃት እየሰሩ እንደሚገኝ ገልጻለች። ይህ በእንዲህ እንዳለ የሆርሙዝ የባህር ወሽመጥ መዘጋት በፈጠረው መጠነ ሰፊ መስተጓጎል የዓለም አቀፉ ንግድ ከፍተኛ ችግር ውስጥ እንደገባ የተነገረ ሲሆን፣ ጦርነቱ ከጀመረበት የካቲት 21 ቀን 2018 ዓ.ም ጀምሮ እስከ ግንቦት ድረስ የሆርሙዝ ወሽመጥን ለማቋረጥ የሞከሩ 26 የነዳጅና የኮንቴነር ጫኝ መርከቦች ላይ ጥቃት መፈጸሙ የተገለጸ ሲሆን፣ በዚህም ምክንያት የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ መምጣቱና የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ100 ዶላር በላይ እየተሸጠ እንደሚገኝም ተገልጿል። የዴንማርክ ግዙፉ የመርከብ ማጓጓዣ ድርጅት የሆነው ሜርክስ ዋና ስራ አስፈጻሚ ቪንሰንት ክሌርክ በኢራን እየተካሄደ ያለው ጦርነት የዓለም ንግድ ስርዓትን እያስተጓጎለ ባለበት በአሁኑ ወቅት ኩባንያው ከፍተኛ ገንዘብ ለደንበኞቹ እየከፈለ መሆኑን ጠቅሰው፣ በሆርሙዝ የባህር ወሽመጥ መዘጋት ምክንያት የዕቃ ማጓጓዣ ሂደቱ ላይ ከፍተኛ ጉዳት መድረሱ የጠቆሙት ሲሆን፣ ወሽመጡ ዳግመኛ በአስቸኳይ ቢከፈት እንኳን የተጠራቀመው ችግር በቀላሉ እንደማይፈታ እና ወደ መደበኛ ስራዎች በቀላሉ መመለስ እንደማይቻል አስጠንቅቀዋል። በአሁኑ ወቅት የመርከቦች እንቅስቃሴ የመሻሻል ሁኔታ ቢያሳይም የመድህን ዋስትና ሰጪ ኩባንያዎች አካባቢውን በከፍተኛ የአደጋ ስጋት ደረጃ መድበው እንደሚገኝ የተገለጸ ሲሆን፣ ይህ ማለት ደግሞ በርካታ መርከቦች በሆርሙዝ ወሽመጥ በኩል ማለፋቸውን እንደሚያቆሙና የጭነት ዋጋ ከፍ እንዲል ብሎም የነዳጅ ገበያዎች እንዲያሻቅቡ ማድረጉም ተገልጿል። የሆርሙዝ ወሽመጥ በየቀኑ ወደ 20% የሚጠጋውን የዓለም ድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ በባህር የሚያስተላልፍ እጅግ ወሳኝ የነዳጅ መተላለፊያ መስመር እንደሆነ የሚታወቅ ሲሆን፣ ከየካቲት ወር መጨረሻ ጀምሮ የአሜሪካና የእስራኤል ኃይሎች ኢራንን ማጥቃት ከጀመሩበት ጊዜ ጀምሮ በኢራን ወታደራዊ ኃይል መዘጋቱና የዩናይትድ ስቴትስም በበኩሏ በኢራን ወደቦች ላይ የራሷን እገዳ በመጣሏ በደርዘን የሚቆጠሩ መርከቦች ተይዞ እንደሚገኝም የሚታወቅ ነው። ምንም እንኳ አሜሪካና ኢራን በሚያዝያ ወር መጀመሪያ ላይ ኢራን የተባበሩት አረብ ኤሚሬቶችን ጨምሮ በባህረ ሰላጤው ሀገራት ላይ የምትሰነዝረውን የድሮን እና የሚሳይል ጥቃት የሚያስቆመውን የተኩስ አቁም ስምምነት ማድረጋቸውን ቢያስተዋውቁም፣ ከዚያን ጊዜ ጀምሮ አነስተኛ ቁጥር ያላቸው መርከቦች ብቻ የባህር ወሽመጡን ማለፍ እንደቻሉም ይገለጻል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራት ወይሌ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት ወደ እናንተ አድማጮቻችን የምናደርሰውን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የሚለውን ሳምንታዊ ዝግጅታችንን ነው።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
1: በዛሬው ዕለት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የቤተክርስቲያን ማህበራዊ አስተምሮ ባህሪ በሚል አብይ አርዕስት ስር በእምነት የበራ ዕውቀት በሚል ንዑስ አርዕስት የቀረበ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። የቤተ ክርስቲያን ማህበራዊ አስተምሮ ባህሪ ሀሌታዋ በእምነት የበራ ዕውቀት። በመጀመሪያ የቤተ ክርስቲያን ማህበራዊ አስተምሮ የተቀዳጀ ስርዓት ነው ተብሎ አልታሰበም ነበር። ነገር ግን በጊዜ ሂደት የቤተ ክርስቲያን የበላይ አስተዳዳሪ በተለያዩ ወቅቶች በማህበራዊ ጉዳዮች ላይ ባሳደረው በጎ ተጽዕኖ የተነሳ መልክ እየያዘ መምጣት ጀመረ። ይህም በመሆኑ በትምህርቱ ባህሪ አቀራረብና ጽንሰ ሐሳብ ረገድ አንዳንድ ለውጦች መደረጋቸውን ለመረዳት ያስችላል። ጉዳዩ ላቦሬም ኤክሰርሴሲን በተሰኘው የርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሐዋርያዊ መልእክት ውስጥ አስቀድሞ በስፋት የተወሳ ቢሆንም በዚህ ረገድ ወሳኝ የሆነ ማብራሪያ የተሰጠው ሶሊቲዩዲዮ ሬይ ሶቻሊስ በተሰኘው ሐዋርያዊ መልእክት ውስጥ ነው። በመሆኑም የቤተ ክርስቲያን ማኅበራዊ አስተምሮ የነገረ መለኮት በተለይም የግብረ ገብ ነገረ መለኮት እንጂ የርዕዮተ ዓለም መስክ አካል አይደለም። በማኅበራዊና በኢኮኖሚያዊ መለኪያዎች መሠረት ሊብራራ ወይም ሊገለጽ አይችልም። ኢኮኖሚያዊ፣ ፖለቲካዊና ማኅበራዊ ግንኙነቶችን ለመግለጽ ወይም ለማፍለቅ የታሰበ ርዕዮተ ዓለማዊ ወይም እንደ ሁኔታው የሚሠራ ሥርዓት ሳይሆን ራሱን የቻለ ፈርጅ ነው። በኅብረተሰብና በዓለም አቀፍ ሥርዓት ውስጥ በእምነት ብርሃንና ከቤተ ክርስቲያን ትውፊት አንጻር በውስብስብ የሰው ልጆች ሕይወት እውነታዎች ላይ የተደረገና በጥንቃቄ የተሞላ የአስተንትኖ ውጤቶች ትክክለኛ መገለጫ ነው። ዋናው ዓላማው እነዚህን እውነታዎች መተርጎም፣ ወንጌል ስለ ሰውና ዓለማዊ መንፈሳዊ ስለሆኑ ጥሪው ከሚያስተምረው ትምህርት ጋር ያለውን ስምምነት ወይም ልዩነት ለመወሰን ነው። ግቡ ክርስቲያናዊ ባህሪን መምራት ነው። ስለዚህ የቤተ ክርስቲያን ማኅበራዊ አስተምሮ ነገረ መለኮታዊ በተለይም ነገረ መለኮታዊና ግብረ ገባዊ ባህሪ ያለው ነው። ምክንያቱም የሰዎችን ባህሪያት የመምራት ዓላማ ያለው ትምህርት ነው። ይህ ትምህርት የሚገኝባቸው መስቀለኛ መንገዶች ላይ ነው። የሚታየውም በግለሰቦች፣ በቤተሰቦች፣ በባህላዊና ማኅበራዊ ሕይወት ውስጥ ተሳታፊ በሆኑ ሰዎች እንዲሁም በታሪክ ውስጥ ተጨባጭ ቅርጽና ትርጉም እንዲኖረው በሚያደርጉ ፖለቲከኞችና የፖለቲካ መሪዎች ጥረት ውስጥ ነው። በመሠረቱ ይህ ማኅበራዊ አስተምሮ ሦስት ደረጃዎች ያሉትን ነገረ መለኮታዊና ግብረ ገባዊ ትምህርትን ያንጸባርቃል። እነርሱም የማነቃቃት መሠረታዊ ደረጃ፣ በኅብረተሰብ ሕይወት ውስጥ የአኗኗር ሁኔታዎችን የሚመራ ደረጃና በተጨባጭና በልዩ ማኅበራዊ ሁኔታዎች ውስጥ ተጨባጭና አጠቃላይ መርሆችን ለማግኘት የቆሙ የንቃተ ሕሊና የውይይት ደረጃዎች ናቸው። እነዚህ ሦስቱ ደረጃዎች በተዘዋዋሪ መንገድ የቤተ ክርስቲያን ማኅበራዊ አስተምሮ ተገቢ ዘዴና የተወሰኑ የእውቀት ጽንሰ ሐሳቦችን ይገልጻሉ። የቤተ ክርስቲያን ማኅበራዊ አስተምሮ ዋና መሠረቱ መጽሐፍ ቅዱሳዊ ራእይና የቤተ ክርስቲያን ትውፊት ነው። ከዚህ ከላይ ከመጣው ምንጭ በመነሳትም የሰውን ተሞክሮና ታሪክን ለመረዳት ለመለካትና ለመምራት የሚያስችል መነሻ ሐሳብና ብርሃን ያገኛል። ከማንኛውም ነገር በፊትና ከማንኛውም ነገር በላይ እግዚአብሔር ለፍጥረተ ዓለሙ በተለይም ለሥላሴያዊ ሱታፌ ለተጠሩ ወንዶችና ሴቶች ሕይወትና የወደፊት ዕጣ ፈንታ ያዘጋጀው ዕቅድ አለ። መለኮታዊ ቃልን ተቀብሎ በተግባር የሚያውለው እምነት ከአእምሮ ጋር ውጤታማ ግንኙነት አለው። እምነትን በተለይም ወደ ተጨባጭ ተግባር የሚያመራውን እምነት ማወቅ በአእምሮ ላይ የተመሰረተ ሲሆን አእምሮ የሚያበረክተውን ማንኛውንም አስተዋጽኦ ይጠቀማል። ከሁኔታዎችና ከታሪካዊ ተጨባጭ ልምዶች ጋር የተዛመደ ስለሆነ ድረስ ማህበራዊ ትምህርት ደግሞ እምነትንና አእምሮን ያቀራርባል። የዚያ የዳበረ ግንኙነት ድንቅ መገለጫም ይሆናል። እምነትና አእምሮ ራእይና ሰባዊ ባህሪ የሆኑትን ሁለቱን የቤተ ክርስቲያን የማህበራዊ አስተምሮ የእውቀት መንገዶችን ይወክላሉ። የእምነት እውቀት እግዚአብሔር በክርስቶስ በኩል ራሱን ለኛ በገለጠበትና በተሰጠበት ታሪካዊ የደህንነት ምስጢር መሰረት የሰዎችን ሕይወት ያስረዳል፣ ይመራል። ይህ የእምነት ግንዛቤ የተገለጠውን እውነት በተቻለ መጠን የሚገልጸውንና የሚይዘውን እንዲሁም በፍጥረት በተገለጠው መለኮታዊ እቅድ ውስጥ ከሚገኘው ከሰባዊ ባህሪ እውነታ ጋር የሚያዋህደውን አእምሮ ያካትታል። ይህም ከእግዚአብሔር ከሌሎች ሰዎችና ከሌሎች ፍጥረታት ጋር ግንኙነት ያለውና መንፈሳዊና ስጋዊ ፍጡር ስለሆነው ስለ ሰው ልጅ የተቀመጠ መሠረታዊ ጠቅላላ እውነት ነው። ከዚህም በተጨማሪ በክርስቶስ ምስጢር ላይ የተማከለ መሆኑ የአእምሮን ሚና አያዳክመውም ወይም አያስቀረውም። የቤተ ክርስቲያንን ማኅበራዊ አስተምሮ መሠረታዊ ምክንያት ወይም አጠቃላይ ተግባራዊነትን አይከለክልም። የክርስቶስ ምስጢር የሰውን ምስጢር ስለሚያሳይ ለሰው ክብርና እርሱንም ለሚደግፉ ስነ ምግባራዊ ጥያቄዎች ሙሉ ትርጉም ይሰጣል። የቤተ ክርስቲያን አስተምሮ በእምነት የተገለጸ እውቀት ነው። የበለጠ የማወቅ ችሎታ መገለጫ ነው። የሚያረጋግጣቸውን እውነቶችና የሚጠይቃቸውን ግዴታዎች ለሰዎች ሁሉ ያስታውቃል። እርሱንም ሁሉም ሰው ሊቀበለውና ሊካፈለው ይችላል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የቤተ ክርስቲያን ማኅበራዊ አስተምሮ ባህሪ በእምነት የበራ እውቀት በሚል ንዑስ አርዕስት የቀረበውን የዕለቱን አስተምሮ ነበር ያስደመጥናችሁ። አብራችሁን በመሆን ስለተከታተላችሁን ስላዳመጣችሁን እጅግ እያመሰገንን በሚቀጥለው ሳምንት የዚህን ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ስላዳመጣችሁን በድጋሜ እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ግንቦት 4 2018 ዓ.ም ዝግጅታችን ነው። ¶¶

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ግንቦት 4 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖችና ሙስሊሞች ሰብአዊነትን እንዲያጎለብቱ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የተቀናጀ የሰው ልጅ ልማትን ለማስተዋወቅ የሚያግዝ የአንድ ሳምንት ስብሰባ መካሄዱን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የሆርሞዝ ውዝግብ ተጠናክሮ መቀጠሉንና የዓለም የንግድ ሁኔታ እየተባባሰ መሄዱን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ዋይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖችና ሙስሊሞች ሰብአዊነትን እንዲያበረታቱ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሃይማኖቶች መካከል በሚደረግ የጋራ ውይይት ላይ የተሳተፉ የሃይማኖት ተወካዮችን በቫቲካን ተቀብለው መልእክት አስተላልፈዋል። ቅዱስነታቸው ለተወካዮቹ ባስተላለፉት መልእክት ክርስቲያኖችና ሙስሊሞች በሰው ልጆች መካከል እየቀዘቀዘ የመጣውን መተሳሰብ እንደገና እንዲያጎለብቱት አሳስበው ግድየለሽነትን ወደ ህብረት እንዲቀይሩት ጥሪ አቀረበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ግንቦት 3 2018 ዓመተ ምህረት ከዮርዳኖስ ንጉሳዊ የሃይማኖቶች ተቋም አባላትና ከቅድስት መንበር የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽህፈት ቤት አባላት ጋር በቫቲካን ተገናኝተዋል። በዮርዳኖስ ልዑል ሐሰን ቢን ታላል ድጋፍ የተመሰረተው የንጉሳዊ ተቋም አባላት የሰው ልጅ ርህራሄና መረዳዳት በዘመናዊው ዓለም በሚል ርዕስ በሮም በተዘጋጀው የሃይማኖቶች የጋራ ውይይት ላይ ተካፋይ ሆነዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ርህራሄና መተሳሰብ ለክርስትና እምነትም ሆነ ለእስልምና እምነት አስፈላጊ አመለካከቶች እንደሆኑ ጠቁመው በእስልምና ባህል ርህራሄ ወይም ራፋ እግዚአብሔር በአማኞች ልብ የሚያስቀምጠው ስጦታ እንደሆነና አልራውፍ የሚለው በ99ኙ መለኮታዊ ስሞች ውስጥ መካተቱን በመግለጽ ይህም ርህራሄ ዘወትር ከእግዚአብሔር ዘንድ የሚመጣ መሆኑን እንደሚያስታውስ ተናግረዋል። በሌላ በኩልም መለኮታዊ ርህራሄ በኢየሱስ ክርስቶስ ስብዕና ውስጥ በተጨባጭ የሚታይና የሚዳሰስ መሆኑን ተናግረው እግዚአብሔር ሥጋን በመልበስ የሰውን ሥቃይ ከማየትና ከመስማት አልፎ በመለማመድ ይበልጥ የርህራሄ ሕያው ምሳሌ መሆኑን ቅዱስነታቸው አስረድተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ርህራሄና መረዳዳት ለክርስቲያኖችም ሆነ ለሙስሊሞች ተጨማሪ ወይም አማራጭ ነገር ሳይሆን በእርግጥ በሁለቱም ሃይማኖቶች ውስጥ ላሉ አማኞች ማኅበራዊ አንድምታ ነው ሲሉ ተናግረዋል። ከክርስቲያን እይታ አንጻር ድሆችን ማፍቀር እንዲሁም መከራቸውን መካፈል አስፈላጊ ጠቀሜታ እንዳለው ገልጸው በዚህ ረገድ የዮርዳኖስ መንግሥት ስደተኞችን በመቀበል ላሳየው ለጋስነት አድናቆታቸውን ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ቴክኖሎጂ በርህራሄና በመተሳሰብ ላይ ያለውን ተጽዕኖ በማስታወስ ዛሬ በቴክኖሎጂ እገዛ ከመቼውም ጊዜ በበለጠ እርስ በርስ ለመገናኘት መቻላችን እውነት ቢሆንም የሰዎችን መከራ የሚያሳዩ ምስሎችንና የቪዲዮ ቅንብሮችን በተከታታይ መመልከት ልባችንን ከመቀስቀስ ይልቅ ሊያደክመው ይችላሉ ሲሉ አስረድተዋል። የነፍስ ሄር ርዕሰ ሊቃነ ጳጳሳት ፍራንቺስኮስን የአንድ ወቅት ቃለ ምዕዳን በመጥቀስ እንደተናገሩት የሌሎች መከራ እንደማይነካን፣ እንደማይመለከተን ወይም ጉዳያችን እንዳልሆነ በማመን በማኅበራዊ ሚዲያዎች አማካኝነት ሥቃያቸውን ዘወትር መመልከት ለምደናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ አውድ ውስጥ ክርስቲያኖችና ሙስሊሞች በጋራ ተልእኮ ላይ ለመሳተፍ የሚያስችላቸውን የየራሳቸውን ወጎችና እሴቶች እንዲጠቀሙ ተጠርተዋል ብለው ሰብአዊነት በቀዘቀዘበት ቦታ ማደስ እንደሚገባ፣ ለሚሰቃዩት ድምፅ መስጠትና ግድየለሽነትን ወደ አንድነት መለወጥ ይገባል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የተቀናጀ የሰው ልጅ ልማትን ለማስተዋወቅ የሚያግዝ የአንድ ሳምንት ስብሰባ መካሄዱ ተገለጸ። በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽሕፈት ቤት ውስጥ የሚሰሩትን ጨምሮ

በውጭ ሀገራት የሚገኙ ተባባሪዎችንና በጎ ፈቃደኞችን ያሳተፈ የአንድ ሳምንት ስብሰባ መካሄዱ ታውቋል። አባላቱ በሮም የተሰበሰቡት ተነሳሽነቶቻቸውን ለማቅረብና ለመጋራት እንደሆነ ታውቋል። የጳጳሳዊ ጽፈት ቤቱ ኃላፊ ብፁዕ ካርዲናል ሚካኤል ቼርኒ የስብሰባውን ዓላማ ሲያብራሩ የሩሰ ሊቃነ ጳጳሳትንና በዓለም ዙሪያ የሚገኙ ብፁዓን ጳጳሳት ተልእኮ መደገፍ ነው ሲሉ ገልጸዋል። የቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽፈት ቤት ሠራተኞች በውጭ አገራትም ሆነ በአገር ውስጥ የሚገኙ ተባባሪዎችና በጎ ፈቃደኞች ከሚያዝያ 15 እስከ ሚያዝያ 22 2018 ዓመተ ምህረት ድረስ በቅዱስ ካሊስቶ ሕንፃ ውስጥ በሚገኝ የጽፈት ቤቱ ዋና መስሪያ ቤት መሰብሰባቸው ታውቋል። ስብሰባው ከሮም ውጭ የሚሰሩ ከዳያስፖራ የተወጣጡ ተባባሪ አባላትን ጨምሮ ለሁሉም ሰው የሚሆኑ ልዩ ልዩ አሳታፊ ዝግጅቶች የቀረቡበት ሲሆን እነዚህም የቫቲካን ሙዚየሞችንና የውዳሴ ላንተ ይሁን መንደርን መጎብኘት እንዲሁም በቅዱስ ጴጥሮስ አደባባይ በመገኘት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሩት የእመቤታችን ማርያም የሰማይ ንግሥት ጸሎት መሳተፍን ያካተተ እንደነበር ታውቋል። የሳምንቱ ዝግጅት የተጀመረው እንደ ጎርጎሮሳውያኑ በ2023 ዓመተ ምህረት ሲሆን በሚቀጥሉት ዓመታትም ተጠናክሮ እንደሚቀጥል ተገልጿል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽፈት ቤት ኃላፊ ብፁዕ ካርዲናል ሚካኤል ቼርኒ በአሁኑ ጊዜ የጽፈት ቤቱን ተልእኮ እንደገና መመልከት እንደሚያስፈልግ ገልጸው ቀልጣፋ አሰራርን ለማሳደግ የውስጥ ግንኙነትን ማጠናከር እንደሚገባ፣ በዋና መስሪያ ቤት በሚሰሩና በዳያስፖራ ውስጥ ባሉት ሰዎች መካከል ያለውን ግንኙነት ማጠናከርና የጽፈት ቤቱን አገልግሎት ጥራት ማሳደግ እንደሆነ አስረድተዋል። ብፁዕ ካርዲናል ሚካኤል ቼርኒ በስብሰባው ወቅት ዶግማ ብለው የጠሩትን ቃል በመጥቀስ ስለ ጭብጦች ሲናገሩ ጽሕፈት ቤቱ በከፍታ ላይ ላስቀመጣቸው ነጥቦች ቅድሚያ እንደማይሰጥ ገልጸው ይልቁንም በየአካባቢው የሚገኙ ቤተ ክርስቲያናትን በማዳመጥ በልዩ አውዶች ውስጥ የሰው ልጅ ቤተ ክርስቲያን ምስል እንደሆነ አጽንኦት ሰጥተዋል። በአዳራሹ ከተለያዩ ቦታዎች፣ የዕድሜ ክልሎች፣ ቋንቋዎችና ሚናዎች የመጡት የተሳተፉበት ስብሰባው የደመቀና በሕያው ድባብ ውስጥ የተካሄደ ሲሆን ብፁዕ ካርዲናል ቼርኒ በስብሰባው ማጠቃለያ ለሁሉም የጽሕፈት ቤቱ መምሪያዎችና ዘርፎች በማዳመጥና በውይይት በምርምርና በአስተንትኖ በመገናኛ በጸሐፊነት በአገልግሎቶች በአስተዳደርና በዕቅድ ሥራ ለተባበሩት ምስጋናቸውን አቅርበዋል። በስልጠናው መካከል ምክትል ጸሐፊው ብፁዕ ካርዲናል ፋቢዮ ባጆ የመሩት ተከታታይ የድጋፍ ሂደት አንዱ የስልጠናው ግብ ዝግጅቶችን ማደራጀት ሳይሆን ሂደቶችን ማጀብና ተነሳሽነቶችን መደገፍ እንደነበር ገልጸው እነዚህ ተጨባጭ የሐዋርያዊ አገልግሎት ውጤቶችን ለማሳካት የታለሙና በአካባቢው በሚገኙ ቤተ ክርስቲያናት ውስጥ ዘላቂ ምልክቶችን የመተው አቅም ያላቸው መንገዶች እንደሆኑ አስረድተዋል። በሳምንቱ ውስጥ መላው የጽሕፈት ቤቱ ሠራተኞች እንደ ጎርጎሮሳውያኑ በ2024 ዓ.ም የተጀመረውን ፕሮጀክት በመቀጠል የውስጥ ግንኙነቶችን ለማሻሻል በሚረዱ አዳዲስ ስልቶች ላይ ለመወያየት ዕድል አግኝተዋል። እህት አሌክሳንድራ ስሜሪሊ የሥልጠና ክፍለ ጊዜን ሲያስተዋውቁ እንደተናገሩት የዕለት ተዕለት ሥራን በማከናወን ረገድ ለውጤታማ ግንኙነት አስፈላጊነት አጽንኦት ሰጥተዋል። የስብሰባው ዋና ክፍል ተግባራዊ ልምምድ ማድረግ ሲሆን ተሳታፊዎች በሰባት ቡድኖች ተከፋፍለው በሂደቱ ውስጥ በተነሱ ርዕሰ ጉዳዮች ላይ በመስራት ከስብሰባዎች ውጤታማነት እስከ መመሪያዎች ትብብርና የመረጃ ፍሰቶች አስተዳደር ድረስ በመወያየት ምልከታዎችንና የአሰራር ሐሳቦችን አቅርበዋል። ለሚያዝያ 22/2018 ዓመተ ምህረት የተመደቡ የሥራ እንቅስቃሴዎች የተከናወኑት በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን መንደር ሲሆን ቀኑ የተጀመረው በቅድስት መንበር የመለኮታዊ አምልኮና የቅዱሳት ምስጢራት ጉዳይ ጽፈት ቤት ጸሐፊ ሊቀ ጳጳስ ብፁዕ አቡነ ቪቶሪዮ ፍራንቼስኮ ቪዮላ በመሩት የቅዱስ ቁርባን ስግደት እንደነበር ታውቋል። ብፁዕ ካርዲናል ሚካኤል ቼርኒ የድሆችንና የምድርን ጩኸት መስማት በሚለው የሲኖዶሱ የጥናት ቡድን ሁለት ሰነድ ላይ በማስተንተን ቃለ ምዕዳናቸውን አሰምተዋል። ብፁዕነታቸው በአስተንትኗቸው ድሆችን ዋና ገጸ ባሕርያት አድርጎ የመቁጠር አስፈላጊነትን አስረድተዋል። ብፁዕ ካርዲናል ሚካኤል ቼርኒ በስብሰባው ማጠቃለያ ባስተላለፉት መልእክት የስብሰባው ተሳታፊዎች በዓለም ዙሪያ በተለያዩ ክልሎች ለሚደርሱ አደጋዎች ትኩረት መስጠትን እንዲቀጥሉና በአደጋው ለተጎዱት ድጋፋቸውን እንዲያቀርቡ አሳስበው እንዲሁም ጳጳሳዊ ጽሕፈት ቤቱ ለበጎ አድራጎት አገልግሎቱ አዲስ የትብብር መንገዶችን እንዲያቀርብ አሳስበዋል። በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካሜሩን ሐዋርያዊ ጉብኝታቸው ወቅት በማዕከላዊ አፍሪካ ካቶሊክ ዩኒቨርሲቲ ያደረጉትን ንግግር በመጥቀስ ማንኛውም ማኅበረሰብ በቅን ሕሊና ላይ የተመሠረተ ካልሆነ በስተቀር ሊያድግ አይችልም ማለታቸውን አስታውሰዋል። ከቅዱስነታቸው የቀረበውን ሐሳብ መሠረት በማድረግ ካርዲናሉ እንደተናገሩት በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽሕፈት ቤት ዕለታዊ ተግባር በሐዋርያዊ አገልግሎትና በደጋፊነት ውስጥ እንደ ማበረታቻና እንደ ፈተና መቅረቡን አስታውሰዋል። ሁሉም ነገር ሊነገርና ሊታሰብ በሚችልበት ዲጂታሉ ዓለም ውስጥ ቅን ሕሊናና ቅዱስ

0: ክፍት ወደ ጋራ የሰው ልጅ እድገት ለሚደረገው ጉዞ ጠንካራ መሰረት እንደሆነ ገልጸው በሌላ አነጋገር ኢየሱስ ክርስቶስ ቃል የገባውን የተሟላ ህይወት ማስፋፋት እንደሆነ አስረድተዋል። ክብራትና ክብራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። የሆርሙዝ ውዝግብ ተጠናክሮ መቀጠሉና የዓለም የንግድ ሁኔታ እየተባባሰ መሄዱ ተነገረ። ዘገባውን ዘላለም አሉ እንደሚከተለው ያቀርባል።
1: የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ የባህር ኃይል መካከል ሁለቱ ወገኖች እርስ በእርስ የሚወነጃጀሉበት በሆርሙዝ የባህር ወሽመጥ ላይ ግጭት ቢፈጠርም አሁንም ድረስ ከኢራን ጋር የተኩስ አቁም ስምምነት ውይይቱ እንደቀጠለ የገለጹ ሲሆን ይህ በእንዲህ እንዳለ የባህር ወሽመጡ መዘጋት በፈጠረው መጠነ ሰፊ መስተጓጎል ዓለም አቀፉ ንግድ ከፍተኛ ተግዳሮት ውስጥ እንደገባም እየተገለጸ ይገኛል። ፕሬዝዳንት ዶናልድ ትራምፕ ይህንን ይበሉ እንጂ ባለፈው አርብ ዕለት በፓኪስታን አደራዳሪነት እየተካሄደ የሚገኘው የተኩስ አቁም ውይይቱን መስተጓጎል የሚያሳይ ተጨማሪ ምልክት መኖሩ የተገለጸ ሲሆን ይህንን ተከትሎ የተባበሩት አረብ ኤሚሬቶች የአየር መከላከያዎቿ ከኢራን የሚወነጨፉ የሚሳይልና የድሮን ጥቃቶች ራሷን ለመጠበቅ በንቃት እየሰሩ እንደሚገኝ ገልጻለች። ይህ በእንዲህ እንዳለ የሆርሙዝ የባህር ወሽመጥ መዘጋት በፈጠረው መጠነ ሰፊ መስተጓጎል የዓለም አቀፉ ንግድ ከፍተኛ ችግር ውስጥ እንደገባ የተነገረ ሲሆን ጦርነቱ ከጀመረበት የካቲት 1 ቀን 2018 ዓ.ም ጀምሮ እስከ ግንቦት ድረስ የሆርሙዝ ወሽመጥን ለማቋረጥ የሞከሩ 26 የነዳጅና የኮንቴነር ጫኝ መርከቦች ላይ ጥቃት መፈጸሙ የተገለጸ ሲሆን በዚህም ምክንያት የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ መምጣቱና የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ100 ዶላር በላይ እየተሸጠ እንደሚገኝም ተገልጿል። የዴንማርክ ግዙፉ የመርከብ ማጓጓዣ ድርጅት የሆነው ሜርክስ ዋና ስራ አስፈጻሚ ቪንሰንት ክሌርክ በኢራን እየተካሄደ ያለው ጦርነት የዓለም ንግድ ስርዓትን እያስተጓጎለ ባለበት በአሁኑ ወቅት ኩባንያው ከፍተኛ ገንዘብ ለደንበኞቹ እየከፈለ መሆኑን ጠቅሰው በሆርሙዝ የባህር ወሽመጥ መዘጋት ምክንያት የዕቃ ማጓጓዣ ሂደቱ ላይ ከፍተኛ ጉዳት መድረሱ የጠቆሙት ሲሆን ወሽመጡ ዳግመኛ በአስቸኳይ ቢከፈት እንኳን የተጠራቀመው ችግር በቀላሉ እንደማይፈታ እና ወደ መደበኛ ስራዎች በቀላሉ መመለስ እንደማይቻል አስጠንቅቀዋል። በአሁኑ ወቅት የመርከቦች እንቅስቃሴ የመሻሻል ሁኔታ ቢያሳይም የመድህን ዋስትና ሰጪ ኩባንያዎች አካባቢውን በከፍተኛ የአደጋ ስጋት ደረጃ መድበው እንደሚገኝ የተገለጸ ሲሆን ይህ ማለት ደግሞ በርካታ መርከቦች በሆርሙዝ ወሽመጥ በኩል ማለፋቸውን እንደሚያቆሙና የጭነት ዋጋ ከፍ እንዲል ብሎም የነዳጅ ገበያዎች እንዲያሻቅቡ ማድረጉም ተገልጿል። የሆርሙዝ ወሽመጥ በየቀኑ ወደ 20% የሚጠጋውን የዓለም ድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ በባህር የሚያስተላልፍ እጅግ ወሳኝ የነዳጅ መተላለፊያ መስመር እንደሆነ የሚታወቅ ሲሆን ከየካቲት ወር መጨረሻ ጀምሮ የአሜሪካና የእስራኤል ኃይሎች ኢራንን ማጥቃት ከጀመሩበት ጊዜ ጀምሮ በኢራን ወታደራዊ ኃይል መዘጋቱና የዩናይትድ ስቴትስም በበኩሏ በኢራን ወደቦች ላይ የራሷን እገዳ በመጣሏ በደርዘን የሚቆጠሩ መርከቦች ተይዞ እንደሚገኝም የሚታወቅ ነው። ምንም እንኳ አሜሪካና ኢራን በሚያዝያ ወር መጀመሪያ ላይ ኢራን የተባበሩት አረብ ኤሚሬቶችን ጨምሮ በባህረ ሰላጤው ሀገራት ላይ የምትሰነዝረውን የድሮን እና የሚሳይል ጥቃት የሚያስቆመውን የተኩስ አቁም ስምምነት ማድረጋቸውን ቢያስተዋውቁም ከዚያን ጊዜ ጀምሮ አነስተኛ ቁጥር ያላቸው መርከቦች ብቻ የባህር ወሽመጡን ማለፍ እንደቻሉም ይገለጻል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራት ወይሌ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት ወደ እናንተ አድማጮቻችን የምናደርሰውን የካቶሊክ ቤተክርስቲያን ማህበራዊ አስተምሮ የሚለውን ሳምንታዊ ዝግጅታችንን ነው።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምሮ
1: በዛሬ ዕለት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የቤተክርስቲያን ማህበራዊ አስተምሮ ባህሪ በሚል አብያ ርዕስ ስር በእምነት የበራ ዕውቀት በሚል ንዑስ ርዕስ የቀረበ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። የቤተ ክርስቲያን ማህበራዊ አስተምሮ ባህሪ ሀሌታዋ በእምነት የበራ ዕውቀት። በመጀመሪያ የቤተ ክርስቲያን ማህበራዊ አስተምሮ የተቀዳጀ ስርዓት ነው ተብሎ አልታሰበም ነበር። ነገር ግን በጊዜ ሂደት የቤተ ክርስቲያን የበላይ አስተዳዳሪ በተለያዩ ወቅቶች በማህበራዊ ጉዳዮች ላይ ባሳደረው በጎ ተጽዕኖ የተነሳ መልክ እያያዘ መምጣት ጀመረ። ይህም በመሆኑ በትምህርቱ ባህሪ አቀራረብና ጽንሰ ሐሳብ ረገድ አንዳንድ ለውጦች መደረጋቸውን ለመረዳት ያስችላል። ጉዳዩ ላቦሬም ኤክሰርሴሲን በተሰኘው የርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሐዋርያዊ መልእክት ውስጥ አስቀድመው በስፋት የተወሳ ቢሆንም በዚህ ረገድ ወሳኝ የሆነ ማብራሪያ የተሰጠው ሶሊቲዩዲዮ ሬይ ሶቻሊስ በተሰኘው ሐዋርያዊ መልእክት ውስጥ ነው። በመሆኑም የቤተ ክርስቲያን ማኅበራዊ አስተምሮ የነገረ መለኮት በተለይም የግብረ ገብ ነገረ መለኮት እንጂ የርዕዮተ ዓለም መስክ አካል አይደለም። በማኅበራዊና በኢኮኖሚያዊ መለኪያዎች መሠረት ሊብራራ ወይም ሊገለጽ አይችልም። ኢኮኖሚያዊ፣ ፖለቲካዊና ማኅበራዊ ግንኙነቶችን ለመግለጽ ወይም ለማፍለቅ የታሰበ ርዕዮተ ዓለማዊ ወይም እንደ ሁኔታው የሚሠራ ሥርዓት ሳይሆን ራሱን የቻለ ፈርጅ ነው። በኅብረተሰብና በዓለም አቀፍ ሥርዓት ውስጥ በእምነት ብርሃንና ከቤተ ክርስቲያን ትውፊት አንጻር በውስብስብ የሰው ልጆች ሕይወት እውነታዎች ላይ የተደረገና በጥንቃቄ የተሞላ የአስተንትኖ ውጤቶች ትክክለኛ መገለጫ ነው። ዋናው ዓላማው እነዚህን እውነታዎች መተርጎም፣ ወንጌል ስለ ሰውና ዓለማዊ መንፈሳዊ ስለሆኑ ጥሪው ከሚያስተምረው ትምህርት ጋር ያለውን ስምምነት ወይም ልዩነት ለመወሰን ነው። ግቡ ክርስቲያናዊ ባህሪን መምራት ነው። ስለዚህ የቤተ ክርስቲያን ማኅበራዊ አስተምሮ ነገረ መለኮታዊ በተለይም ነገረ መለኮታዊና ግብረ ገባዊ ባህሪ ያለው ነው። ምክንያቱም የሰዎችን ባህሪያት የመምራት ዓላማ ያለው ትምህርት ነው። ይህ ትምህርት የሚገኝባቸው መስቀለኛ መንገዶች ላይ ነው። የሚታየውም በግለሰቦች፣ በቤተሰቦች፣ በባህላዊና ማኅበራዊ ሕይወት ውስጥ ተሳታፊ በሆኑ ሰዎች እንዲሁም በታሪክ ውስጥ ተጨባጭ ቅርጽና ትርጉም እንዲኖረው በሚያደርጉ ፖለቲከኞችና የፖለቲካ መሪዎች ጥረት ውስጥ ነው። በመሠረቱ ይህ ማኅበራዊ አስተምሮ ሦስት ደረጃዎች ያሉትን ነገረ መለኮታዊና ግብረ ገባዊ ትምህርትን ያንጸባርቃል። እነርሱም የማነቃቃት መሠረታዊ ደረጃ፣ በኅብረተሰብ ሕይወት ውስጥ የአኗኗር ሁኔታዎችን የሚመራ ደረጃና በተጨባጭና በልዩ ማኅበራዊ ሁኔታዎች ውስጥ ተጨባጭና አጠቃላይ መርሆችን ለማግኘት የቆሙ የንቃተ ሕሊና የውይይት ደረጃዎች ናቸው። እነዚህ ሦስቱ ደረጃዎች በተዘዋዋሪ መንገድ የቤተ ክርስቲያን ማኅበራዊ አስተምሮ ተገቢ ዘዴና የተወሰኑ የእውቀት ጽንሰ ሐሳቦችን ይገልጻሉ። የቤተ ክርስቲያን ማኅበራዊ አስተምሮ ዋና መሠረቱ መጽሐፍ ቅዱሳዊ ራእይና የቤተ ክርስቲያን ትውፊት ነው። ከዚህ ከላይ ከመጣው ምንጭ በመነሳትም የሰውን ተሞክሮና ታሪክን ለመረዳት ለመለካትና ለመምራት የሚያስችል መነሻ ሐሳብና ብርሃን ያገኛል። ከማንኛውም ነገር በፊትና ከማንኛውም ነገር በላይ እግዚአብሔር ለፍጥረተ ዓለሙ በተለይም ለሥላሴያዊ ሱታፌ ለተጠሩ ወንዶችና ሴቶች ሕይወትና የወደፊት ዕጣ ፈንታ ያዘጋጀው ዕቅድ አለ። መለኮታዊ ቃልን ተቀብሎ በተግባር የሚያውለው እምነት ከአእምሮ ጋር ውጤታማ ግንኙነት አለው። እምነትን በተለይም ወደ ተጨባጭ ተግባር የሚያመራውን እምነት ማወቅ በአእምሮ ላይ የተመሰረተ ሲሆን አእምሮ የሚያበረክተውን ማንኛውንም አስተዋጽኦ ይጠቀማል። ከሁኔታዎችና ከታሪካዊ ተጨባጭ ልምዶች ጋር የተዛመደ ስለሆነ ድረስ ማህበራዊ ትምህርት ደግሞ እምነትንና አእምሮን ያቀራርባል። የዚያ የዳበረ ግንኙነት ድንቅ መገለጫም ይሆናል። እምነትና አእምሮ ራእይና ሰባዊ ባህሪ የሆኑትን ሁለቱን የቤተ ክርስቲያን የማህበራዊ አስተምሮ የእውቀት መንገዶችን ይወክላሉ። የእምነት እውቀት እግዚአብሔር በክርስቶስ በኩል ራሱን ለኛ በገለጠበትና በተሰጠበት ታሪካዊ የደህንነት ምስጢር መሰረት የሰዎችን ሕይወት ያስረዳል፣ ይመራል። ይህ የእምነት ግንዛቤ የተገለጠውን እውነት በተቻለ መጠን የሚገልጸውንና የሚይዘውን እንዲሁም በፍጥረት በተገለጠው መለኮታዊ እቅድ ውስጥ ከሚገኘው ከሰባዊ ባህሪ እውነታ ጋር የሚያዋህደውን አእምሮ ያካትታል። ይህም ከእግዚአብሔር ከሌሎች ሰዎችና ከሌሎች ፍጥረታት ጋር ግንኙነት ያለውና መንፈሳዊና ስጋዊ ፍጡር ስለሆነው ስለ ሰው ልጅ የተቀመጠ መሰረታዊ ጠቅላላ እውነት ነው። ከዚህም በተጨማሪ በክርስቶስ ምስጢር ላይ የተማከለ መሆኑ የአእምሮን ሚና አያዳክመውም ወይም አያስቀረውም። የቤተ ክርስቲያንን ማኅበራዊ አስተምሮ መሠረታዊ ምክንያት ወይም አጠቃላይ ተግባራዊነትን አይከለክልም። የክርስቶስ ምስጢር የሰውን ምስጢር ስለሚያሳይ ለሰው ክብርና እርሱንም ለሚደግፉ ስነ ምግባራዊ ጥያቄዎች ሙሉ ትርጉም ይሰጣል። የቤተ ክርስቲያን አስተምሮ በእምነት የተገለጸ እውቀት ነው። የበለጠ የማወቅ ችሎታ መገለጫ ነው። የሚያረጋግጣቸውን እውነቶችና የሚጠይቃቸውን ግዴታዎች ለሰዎች ሁሉ ያስታውቃል። እርሱንም ሁሉም ሰው ሊቀበለውና ሊካፈለው ይችላል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የቤተ ክርስቲያን ማኅበራዊ አስተምሮ ባህሪ በእምነት የበራ እውቀት በሚል ንዑስ አርዕስት የቀረበውን የዕለቱን አስተምሮ ነበር ያስደመጥናችሁ። አብራችሁን በመሆን ስለተከታተላችሁን ስላዳመጣችሁን እጅግ እያመሰገንን በሚቀጥለው ሳምንት የዚህን ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ስላዳመጣችሁን በድጋሜ እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ግንቦት 4 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።